0: 이리 하자면 가까네 집사 대전원에 가다래 김장주에 잠이 타서 들라 허이라 팀이라는 와이 본다라가다 김장준 흐려 집도 깨면서 그 자제가 제로 일행 집도 깨면서 의미로 된 제로 집 내면 잠 세미라다 눈들간 잠 심질러다치 가뚜르면서 제대로 내기 제질렌 헤글렌 젤레기 제들리 조자다 허일이 덩치 빌드히 힐와 샹링 활레
1: 우스웨쇼
0: 조도스케만 바삿 치리긴 원수이 따르자 허르도 허르도 허르도 이래타 허르도 이래타 허르도 이래타
1: 누든든 집샤트미 뭐하디네요 치리긴 원수 산들 지라 지미나 와서 타다다 왔음
0: 맹 누디게 버타다다 왔다라 스티스티 샹링 무드한 무달드라 빠스노 왔다 만나지 Улан чот уртман. Шанглинга
1: хидиги жоогад
0: манарсны зэрэгт
1: тийх болвол шэр хиги болвол ороод
0: уяад
1: өвдөгэй нэмсэн тэтгэрлэт
0: тхироны араны швэти жоожгийн тэр яварч вааш
1: үшөөг яах вэ хин
0: жигтгий ятхи хүлэгэн дөр мартаа бэлдэг тинга болвол шанглинг дугайлэ
1: Чэнгүш.
0: Ундэр. Таар. Кэрэрэт.
1: Хоёр
0: жамгэр бол Тэнчангжини. Гэлдэх харвэгат Тэнивэрвай.
1: Хоёлын
0: хүчингээдтэг хөлбөртэй толдаан. Тэгүнэвья.
1: Хөрөөдөн
0: мэрэнжлэ дарж. Бор бүлэн тоталэш.

0: 흥리 차원한 허열의 장준 탐전 지렉대 바다발 흐르기 다만 내놔라게 스테이션 들그따른 부지조배에서 토우스 은한 은우 흐른 대장준 지분도 어렵다 권인 우승들 원선바 치추 연승 허입장준 앞득승이 오자 어다 들어갈 하루 타인데 에이 일뜸지 들썩은 아니지 뭐든지 오래가 등근이 돌려버릴게 오늘비 날라 저기 웃다비야 오실 테이지 둘의 눈들 타이서가 함글은 그 사람의 앞배등신 예스네가 멀들 자리버릴게 혹신 아흐 테레포 지내보이 체르베를 드려야겠지 월든 운더 타이서가 미니 인수요하기 지내 알라 토슬라티가 비스킬이야다 예스네가 아스카르자라 홀야기나란 트르근 다르베선 아르호트기 아틱담나란 후조로간 가다 토우시에나르 부이바르바
1: Эрхэм хүндэтгэл сонсогчдо Тубаражуугийн Монгол хэлний нэвтрүүлгийн Өв соёлын алтан хором тусгай нэвтрүүлгийн энэ удааны дугаар энд төхрээд өндөрлж байна. Найруулагч нэвтрүүлэгч Журамт. Хянагч Отхон Хөвчин. Хүлэн сонссон та бүхэнд баярлалаа. Та бүхэн жалгаад Тубаражуугийн Монгол хэлний нэвтрүүлгийн бусад програмуудыг хүлэн авч сонсоорой.